ጤና ይስጥልን አድማጮች እንደምን ሰነበታችሁ? ይህ መለከት ኢትዮጵያ ሬዲዮ ነው። መለከት ኢትዮጵያ ሬዲዮ ዘወትር ቀናም የሚያቀርብላችሁን ዝግጅት አትክልት አሰፋ ይዤላችሁ ቀርቤያለሁ። ቆይታችሁ ከኛ ጋር ይሁን። ልዩ ልዩ ዝግጅቶች ይኖሩናል። በተለያዩ ጉዳዮች ላይ አስተያየት መስጠት የሚፈልግ ማንኛውም ሰው ታዲያ በስልክ 0468475561 መደወል ይችላል። 0468475561 ስልክ ቁጥራችን ነው ማለት ነው። ቆይታችሁ ከኛ ጋር ይሁን። መለከት የኢትዮጵያ ሬዲዮ ነው ተከታተሉት። እስኪ ግን የታገር ግርማ ተፈራን እንስማ።

ግርማ ተፈራ ነበር ሙዚቃውን ተጫውተልን እና መሰግናልን አድማጮች በድጋሚ የምትከታተሉት መለከት የኢትዮጵያ ሬዲዮ ነው። በሳልፍ ሰምንት በርካታ የኢንተርኔት ወይም ደግሞ የሶሻል ሚዲያ ላይ የተካሄዱ ኢትዮጵያውያን ትኩረት ያደረጉባቸው በርካታ ጉዳዮች እንደነበሩ ይታወሳል። ከዛ ውስጥ አንዱ የኢትዮጵያ ባንክ ገዢ የነበሩት አቶ ማሙ ምህረቱ በተለይ በአንድ በእንግሊዝኛ ቋንቋ ባደረጉት ቃለ ምልልስ ዙሪያ በርካታ ነገሮች እየተደረጉ እንደሆነ ለማወቅ ተችሏል። ቃለ ምልልሳቸው በአሁኑ ሰዓት ኢትዮጵያ ያለችበትን ሁኔታ የሚያስረዳ አሁን ባለው የኢትዮጵያ የገንዘብ አቅም ማነስ፣ የኢኮኖሚ መናጋት፣ የኢንዱስትሪ እንቅስቃሴ መዳከም እና ጭራሽም ብሎ መሞት ደረጃ ላይ የደረሰባቸውን ሁኔታዎች በግርድፉ ለማቅረብ ሞክረዋል አቶ ማሙ ምህረቱ። በተለይ በዚህ ባሳለፍኑት 7 እና 8 ዓመታት የተደረጉ ድርጊቶችን በተለያየ አይነት መልኩ ሲገልጹ ቆይተዋል። ጭራሽም $1,000 ከዓለም ባንክ ወይም ደግሞ ይህ እንግዲህ ጠቅላይ ሚኒስትሩ እናት እንደመበደር ነው የሚሉት ማለት ነው። ከዚህ ባንክ ለመበደር $1,000 ለመበደር 1 ዓመት ድረስ የሚያስጠብቅበት ሁኔታ ተፈጥሮ እንደነበር ነው የገለጹት እኚህ ሰው። በአሁኑ ሰዓት በስደት የሚገኙት ወይም ደግሞ በውጭ ሀገር ኑሯቸውን ያደረጉት አቶ ማሙ ምህረቱ ይህንን በጣም የኢትዮጵያን የኢኮኖሚ ሂደት ብዙ አገሪቱ ልታድግባቸው የሚችሉ ዘርፎች በሙሉ ተዳክመዋል ሚል ነው። እንግዲህ ባለፉት ዓመታት እንደምታዩት በቱሪዝሙ ለውጥ እናመጣለን በሚል የጠቅላይ ሚኒስትር አብይ አህመድ መንግስት ወይም ደግሞ እሳቸው የሚመሩት ስለሆነ ነው እንጂ በእሳቸው አላማ መሰረት ማለት ነው ኢንዱስትሪውን ለማስፋፋት በተለይ ደግሞ ይህንን ቱሪዝም ኢንዱስትሪን ለማስፋፋት አዲስ አበባን በማበልጸግ ወይም ደግሞ በተለያዩ ነገሮች በማሸብረቅ ሊገኝ የሚችል የቱሪዝም ሁኔታ እንዳለ በተለያየ አይነት መልኩ ሲናገሩና የቱሪዝሙን ዘርፍ ለማሳደግ ጥረት አደርጋለሁ በሚል ሂደት አንዳንድ ብልጭልጭ ነገሮችን ሲሰሩ እንደቆየ ይታወቃል። ነገር ግን እነኚህ ሂደቶች ሰላም በሌለበት፣ መረጋጋት በሌለበት፣ ህዝብና ህዝብ እንዳይተማመን ተደርጎ በተሰራበት የሀገር ስሬት ላይ እንዴት ለውጥ ያመጣሉ የሚለው ጥያቄ እስካሁን ድረስ መመለስ ሳይችሉ ወይም ደግሞ መመለስ ሳይፈልጉ መቆየታቸው ይታወቃል። ነገር ግን በሌሎች በአግሮ ኢንዱስትሪው በተለያዩ በጨርቃጨርቅ ቴክስታይልን በሚመለከታሉ የነበረው የኢንዱስትሪ ዘርፍ እና ሌሎች የኢንዱስትሪ ፓርኮችን በመገንባት ላይ የሚገኙ ማሳደግ ላይ የሚገኙ እንቅስቃሴዎች በሙሉ ሙሉ ለሙሉ መቆማቸውን እነዛ እንግዲህ በኢህአዴግ ህወሓት መራሹ በኢህአዴግ ጊዜ የነበረው እንቅስቃሴ እንኳን በርካታ ሰዎችን አደጋ ላይ ጥሎ እንደነበረ፣ ነገር ግን የተወሰኑ ሰዎች ደግሞ ለውጥ ማምጣት የሚችሉበት ሂደት እንደነበረ ያየናቸው እኛ እንግዲህ እዚሁ በህይወት ያለን ሰዎች የታዘብናቸው ሂደቶች ናቸው። እነዛም ራሳቸው ጠፍተው የተቋቋመው ህንፃዎች፣ ሌሎች መንገዶች መስራት የማይችሉበት ደረጃ መድረሳቸው ታውቋል። እንግዲህ ይሄ ሁኔታ ደግሞ አገሪቱን ከፍተኛ የሆነ እዳ ውስጥ እየጣላት እንደሆነና ምንም ገቢ የማያገኙ ፋብሪካዎች እየተዘጉ ሰራተኞች እየተባረሩ ባሉበት ሁኔታ የዚህ አይነት ኢንዱስትሪ መረጣ ሂደት የማያስፈልግ መሆኑን በርካታ አስተያየት ሰጪዎች ሲናገሩ ቆይተዋል። ነገር ግን ጠቅላይ ሚኒስትሩ አሁንም ትኩረታቸውን በእንደዚህ በብልጭልጭ ነገር ላይና ተሸፋፍኖ በሚያልፉ ነገሮች ላይ ትኩረት ማድረጋቸው እንደዚሁም ደግሞ ጦርነት ተኮር የሆኑ እንቅስቃሴዎች እያደረጉ መሆናቸው ብዙዎችን እያስተቻቸው እንደሆነ ይታወቃል። ነገር ግን አቶ ማሞ ምህረቱ እንግዲህ የገንዘብ ገዢ የነበሩት ሰው ናቸው። በአሁኑ ሰዓት በጣም የሚገርሙ ራሳቸውን በአንዳንድ በኩል ላይ በመሳተፌ ይጸጽተኛል ብለዋል። ግን እርግጥ አድርገው በዚህ ችግር ምክንያት ነው ይህን ችግር ለማድረግ ደግሞ ይህን ኃላፊነት ወስደናል፣ ይህ ኃላፊነት አግባብ እንዳልሆነ አሁን ተረድቻለሁ ወይም በቀድሜ ተረድቼ ተናግሬ ያለሁ ብለው ፍረጥ አድርገው የተናገሩት ነገር የለም። ነገር ግን በገደምዳሜ ብዙ ችግሮች የአስተዳደር ችግሮች በአብይ አህመድ በኩል ያሉ የአስተዳደር ችግሮች እንዳሉ ፈንተው አድርገው የሚያሳዩ ንግግሮችን ተናግረዋል ማለት ነው። አድማጮች እንግዲህ አንዱ ይሄ የሶሻል ሚዲያ ላይ ኢትዮጵያኖችን ሲያነጋግር የነበረ ጉዳይ ነው። ተመልሰን እንመጣለን። ቆይታቸው አሁንም ከእኛ ጋር ይሁን። ቴዲ መርከብ ይለናል። የቴዲ ዘፈኖች በሙሉ ቅኔያቸው እየተዘረዘረ እየወጣ ነው እንደምታውቁት። እስኪ ወደ መርከብ እንሂድ። መርከብ በቴዲ አፍሮ

ጆሮ ምን አለ የማይሰማው ቴሌፎኖችም ልብ የሆነ ልጅ ነው። ያው በዚህ በሰራው ምንም በተለይ እኔ ካል ባለፈው ሙሉ ለሙሉ አክኖሊጅ ልጅ የሰጠውበት ማለት ተረድቼ ማለት ነው። ያው ሳልነረዳ ምንም ነገር ልናረግ እንችላለን። ብዙ ጊዜ አይገባኝም ነበር የቴዲ ዘፈኖች። ያው ጨፍራለሁ አንዳንድ ነገሮች ያለው ሙዚቃዎቹ ያው ያንቀሳቀሳሉ ምናምን፣ በዛ ስሜት አያቸው ነበረ እንደ ማንኛውም ዘፈን። ግን እንደዚህ ጥልቅ ብሎ የሙዚቃውን ትርጉም ምንነት ከየት መጣ ምናምን የሚሉትን ነገሮች ብዙ የማየት ድል አጋጥሞኝ አያውቅም። ቱ ቢ ኦነስት እና ከባለፈው የኢትዮጵያ ከሚለው ዘፈኑ በኋላ በተለይ ደግሞ አምለሰት ሙጬ በተወነችው እና ፍቅር እስከ መቃብርን ባዶ የቴዲ አፍሮ ባዶ ድምፅ መጥቶ በዚህ መቼም አሰምቻቸዋለሁ በተደጋጋሚ በባዶ ድምፁ ቲንክ ተሰርቆ መሰለኝ የተቀዳው፣ ወይም ደግሞ ሆን ተብሎ መቼም ያው እንትን አለ የማርኬት ብልጠት አለ፣ ሆን ተብሎ ተለቆም ሊሆን ይችላል። በተወሰነ ሰዓት ላይ ያ ኢንፎርሜሽን ስለነበረኝ ነው። እሱን ደርሶኛ አይቼው ነበር እና ባዶን ነው በራሱ ድምፁ ብቻ ነው የሚለቀቀው። ና የቴድን ድምፁን ራሱ አንደርስታንድ ያደረኩት በዛች ዘፈን ነው። በቃ ጀስ ይሄ ልጅ ይችላል። ከዚህ በፊት አንድ መጀመሪያ ካሴቱ ላይ ያወጣት በጣም የምትገርም ነበረች፣ ጠፋብኝ። ከዛ በኋላ በቃ ያቺ ዘፈን ከመጀመሪያ ካሴቱ ላይ ማለት ነው፣ በጣም እንግዲህ ከ20 ዓመት በፊት ማለት ነው። እጅግ የሚገርም ድምፅ የነበራት አንዲት ሙዚቃ ነበረችው። ከዛ በኋላ ጠፋ እንደሚመስለኝ በጣም ብዙ ወደ ሬጌው ስለሄደ፣ ሬጌው ደግሞ ብዙ እንትኖች ስላሉት ለዛም ሊሆን ይችላል ወደ እንቅስቃሴው ወደ ምናምኑ ትኩረት እናደርጋለን ወይ ወደዛ ወስዶም ሊሆን ይችላል። በኋላ ግን ከዛ በኋላ የዘፈኖችን ጥልቀት፣ የግጥሙን ብቃት፣ ያዘፋፈን ስልቱን ችሎታ ማየት ሁሉ ጀመርኩ ማለት ነው። ይሄኛው ደግሞ አንዳንድ ሰው በዳስጣል ብቻ በቃ ጀስት ስሜቱን ስለኮረኮረለት አይቶት ሊሆን ይችላል። ቴዲ ግን የሚገርሙ ስራዎች አሁን የመርከብ በጣም ሚኒንግ መፈለግ ያለበት ውስጥ መግባት ያለበት መልህቅ ምንድን ነው እና ስለ መልህቁ ሲጽፍስ ለምን መልህቅን አመጣ? እነኚህ ነገሮች በጣም መታየት ያለባቸው ነገሮች ናቸው። አንዳንድ ልጆች በጣም የተነትኑት ነበረ ይህንን ሂደት በሚመለከት ደስ በሚል መልኩ የቴዲ ስራዎች በጣም በጥልቀት የሚሰሙ ናቸው። እንግዲህ አሁን እንኳን በመርከብ ላይ ያስተላለፈው መልእክት በደንብ ሰምተናል ማለት ነው። አድማጮች የምትከታተሉት በሲኤፍአርኦ 100.5 ኤፍኤም ላይ መለከት የኢትዮጵያ ሬዲዮ ነው። አትክልት አሰፋ አስተናግዳችኋለሁ። ቆይታችሁ አሁንም ከኛ ጋር ይሁን። ልዩ ልዩ ዝግጅቶችን ነው ይዘንላችሁ የምንቀርበው። በድጋሚ ቆይታችሁ ከኛ ጋር ይሁን። your domain name.

0: Charlie's having a friend over.
1: አድማጮች የሚኪን ኮሌክሽን ነበር እንዳጋጣሚ ስለአገኘሁት ነው በጣም በኤአይ ዴቨሎፕ የሚያረጋቸው ናቸው ይሄ ከቶሮንቶ ወንድም ሚኪ እንግሊዝ የሞፈር ባለቤት ማለት ነው ቆንጆ አድርጎ ሙዚቃዎችን ያዘገጃጅ ያቀርባል አሁንም ወደ ሙዚቃ እንሄድና ወደ ዋና ዝግጅቶቻችን እናመራለን
2: ዳጊ ነገራችን ለጨዋታ በጣም እየተካሄደ ነው ኖርዌይ እና ኢንግላንድ በጣም በሚገርም ሁኔታ ሙዚቃ ማን ነው የእግር ኳስ ውድድራቸውን እያደረጉ ነው ይሄ እንግዲህ ከዚህ በኋላ የወድ ዋንጫ ያመራን ነው ማለት ነው ስለዚህ የኢንግላንድ እና የኖርዌይ ጨዋታ በጣም ኖርዌይ በጣም በሚገርም መልኩ በዚህ አመት ደመቅ ብሎ መጥቷል አሁን ስኮሩ 2-1 ነበር አንድ ጎል ተሽሯል ስለዚህ ወደ 1-1 ሆኖ እየቀጠሉ ነው ማለት ነው ወደ ሙዚቃ

ዘሩባቤል ነበረ የተጫወተልን አድማጮች። ዘሩባቤል በጣም ድንቅ የሆነ ነው። ምንድነው ዝምታው ሲል የተጫወተልን ሙዚቃ ነበር የሰማችሁት። አድማጮች እንግዲህ ዝግጅታችንን እንደ ደግሞ ከዚህ ከግማሽ በኋላ እንጀምራለን ማለት ነው። እንግዲህ በሀገራችን በጣም በርካታ ነገሮች የተከሰቱ ነው። በተለይ በትግራይ አካባቢ የተከሰቱ እንቅስቃሴዎች አሁን እየበረቱ መጥተዋል። የጦርነት እንቅስቃሴው እያየለ ነው። የህወሓት አመራሮች አሁን ያሉት ማለት ነው እነ ፈትለወርቅ በጣም በኃይለኛ ሁኔታ አዲስ ህግ አውጥተው ሀገሪቱን እያስተዳደሩ ነው ያሉት። ለነገሩ ከዚህ በፊትም ያው ፌዴራል መንግስት አስተዳድሮት አያውቅም እስካሁን ድረስ ባለፉት 8 ዓመታት ማለት ነው። አሁን ግን በተለየ አይነት መልኩ የተለየ ካድሬ አወቃቀራቸውን አጠናክረው መቀጠላቸውንና አንዳንድ ወጣቶች ደግሞ ከአገር እየወጡ እየሸሹ እንደሆነ እነኚህ ወጣቶች ደግሞ አንዳንዶቹን ደግሞ ታፍሰው እየተወሰዱ እንደሆነና በትግራይ ኃይሎች ቁጥጥር ስር እየዋሉ እንደሆነና ለውትድርና እየተዘጋጁ እንደሆነ እንደዚሁም በአብይ አህመድ ብልጽግና በኩል ደግሞ ይህንኑ እንቅስቃሴ በሚያባብስ መልኩ የጦርነት ዝግጅቶች እየተደረጉና ወጣቶችን በአፋርና በተለያዩ አካባቢዎች በመውሰድ እያደራጁ እንደሆነ እየሰማን ነው። በጣም እጅግ የሚያሳዝን እንቅስቃሴ ነው በዛ አካባቢ እየተካሄደ ያለው። አሁንም ሌላ ደም አፍሳሽ እንቅስቃሴ አለ ማለት ነው በአማራ ክልል። አሁንም እንግዲህ በየሳምንቱ የሚዘገቡ ሂደቶች ናቸው። እጅግ አሰቃቂ የሆኑ የድሮን ጥቃቶች አሁንም ይፈጸማሉ። ተለመዱና ዝም መባል ተጀምሯል። አሁን የተለመደ ነገር ሆነ በአማራ ክልል ሰው በተሰበሰበ ቦታ የሚደረጉ በአንዳንድ አካባቢዎች የሚያውቁ ሰዎች ወይም ቤተሰቦች ያሏቸው ሰዎች ይረዳሉ እየተደረጉ ያሉትን እንቅስቃሴዎች። ግን ብዙ የተጎዱ ሰዎች እንዳሉ እናውቃለን። ነገር ግን ድካም በጣም ከተደጋጋሚ ከመሆኑ የተነሳ አንዳንዶቹ ነገሮች እየታለፉ መሆኑን እያየሁ ነው። ግን አሁንም ቢሆን ይሄ ነገር ፍጹም መቆም አለበት። በተለይ ኃይል አለኝ ጉልበት አለኝ አስተዳድራለሁ የሚለው ኃይል የሚያደርጋቸው እንቅስቃሴዎች በጣም ከአቅም በላይ የሆኑ ትንኮሳዎች መቆም አለባቸው። በተለያየ አይነት መልኩ የጦርነት እንቅስቃሴዎች ሊደረጉ ይችላሉ። ግን ህዝብ ላይ የሚደረግ በማናቸውም ከወታደር ጋር የሚደረግ እንቅስቃሴ ምንጊዜም ያው ወታደራዊ እንቅስቃሴ ስለሆነ በዛ ላይ ምንም አስተያየት ላንሰጥ እንችላለን። ያሸነፈ ያሸንፋል፣ የመታ ይመታል። ግን ህዝብ ንጹሐን ህዝቦች በህዝብ ባለበት ንጹሐን ቤተክርስቲያኖች፣ መስጊዶች፣ መሰብሰቢያ ቦታዎች፣ ገበያ አካባቢዎች ላይ የሚጣሉ ነገሮች ግን ፍጹም ተቀባይነት የሌላቸው መሆኑ ግልጽ ነው። ይሄ ነገር ደግሞ በተደጋጋሚ ቀሳውስትን ጀስት መነኩሴዎችን ጨምሮ የገበያ ላይ የሚኖሩ ንጹሐን ሰዎችን ያካተተ እጅግ ዘግናኝ ነገሮች እየተከሰቱ ነው። ይሄ ነገር መቆም እንዳለበት በተለያየ አይነት መልኩ ስንገልጽ ቆይተናል። የኢትዮጵያም ህዝብ እየገለጸ ይገኛል ማለት ነው። ይሄ አንዱ በሀገራችን ውስጥ ያሉ እንቅስቃሴዎች አንዱ ነው። በኦሮሚያ ክልል እንደዚሁ ከአዲስ አበባ ጀምሮ እስከ ጋምቤላ፣ ሀረር አዋሳኝ አካባቢዎች ድረስ እስከ ባሌ ሶማሌና የኬንያ አዋሳኞች ድረስ ያሉት በጣም ስርዓት የሌለበት አካባቢ ወይም ደግሞ አስተዳዳሪ በስነ ስርዓት የማያየው አካባቢ፣ መንግስትም በተለያየ አይነት በኩል ብዙ ሰዎች በአፈና የሚደረግባቸው ግድያ የሚደረግባቸው አካባቢ፣ መንግስት ደግሞ ይህንን ቦታ በተለይ ንጹሐን ሰዎች በሚገደሉበት አካባቢ ላይ መግለጫ እንኳን የማይሰጥበት ሂደት እየተከሰተ እንደሆነ ይታወቃል። በጋምቤላ በቤንሻንጉልና በተለያዩ ቦታዎችም ያሉ እንቅስቃሴዎች አሁንም ሀገሪቱን የደህንነት ስጋት ያለባት መሆኗን በተለያዩ የዓለም አቀፍ ተቋማት ሲገለጽ እንደነበረው ሁሉ አሁንም ይሄ ገለጻ እንደቀጠለ ነው። በተለይ በንጹሐን ላይ የሚደረጉ ጭፍጨፋዎች በኦሮሚያ ክልል በአርሲ አካባቢ እየተደረጉ ያሉ እንቅስቃሴዎች አሁን ቁጥሩ እያነሰ ሲመጣ እንደው ነገሮች ችላ እየተባሉ ነው። አሁንም ስጋትና ፍራቻው በዛ አካባቢ ላይ ያየለ መሆኑን ለማወቅ ተችሏል ማለት ነው። ይህ በእንዲህ እንዳለ ነው ታዲያ ሀገራዊ ምክክል ኮሚሽን ከቀናት በኋላ በይሃ ይጀምራል ያለውን የተመካካሪዎች የቅድመ ምክክር ገለጻ እየመረጥኩ ነው ባለበት ያለበትን ሁኔታ የገለጸው ሀገራዊ ምክክር በአሁኑ ሰዓት አብይ አህመድ ከሚመራው ብልጽግና መንግስትና ከአንዳንድ ደጋፊ
ደጋፊ ተቋሚ ድርጅቶች ውጪ በዚህ ሂደቱ ራሱ አግባብነት የሌለው እኩልነትን ያላንጸባረቀ ሲሉ ሲተቹት እንደነበሩ ይታወቃል። በውጭም በውስጥም ያለው በተለያየ አይነት መልኩ ግልጽ አማነት የሚጎለው ታማኝነት የሌለው መሆኑን ሲገልጹ መሰንበታቸው ይታወቃል። እንግዲህ በሐምሌ 8 ጀምሮ ለሁለት ሳምንት ይካሄዳል በተባለው በዚህ ጉባኤ 4000 ጉባኤተኞች ይገኛሉ ነው የተባለው። እነኚህ ሰዎች መከክሩ ላይ ምንድነው የሚያደርጉት? ይሄ መከክረስ ውጤት ያመጣሉ ወይ? ውጤት ማያመጣ ከሆነ ይሄ ሁሉ ገንዘብ ዝም ብሎ ከመፈስ ውጤት በሚያመጣ እና በጣም አጭር በሆነ ብክነት ማግሪት ውስጥ ያለው እንቅስቃሴ ባጭሩ ሚዳሰስ ነው። ነገር ግን በጣም ውስብስብ የሆነ መፍትሄ ለማምጣት የሚያስቸግር በሚመስል መልኩ የተተበተበ ነው። ነገር ግን የማይፈታ ነገር ያልነበረም። ነገር ግን ይሄንን ነገር ደግሞ ከመንግስት በኩል የምናያቸው ይሁንታ የሌላቸው ነገሮች ስለሆኑ አሁንም መንግስት በሚፈልገው መልኩ እያደረገ መሆኑን ተቃዋሚዎች ሲገልጹ ቆይተዋል ማለት ነው። ሌላው እንግዲህ ቀደም እንደገለጽኩት የአቶ ማሞ ምህረቱ የባንክ ገዢ የነበሩት ያጋለጧቸው ነቶች ናቸው። የኢትዮጵያ ኢኮኖሚ ሁኔታ ምን ያህል አስፈሪ እንደሆነና ለተወሰነ ጊዜ እንደውም ብድር መበደር በጣም አስቸጋሪ እንደሆነ አሁንም ያለንበት ሁኔታ በብድር ተበድሮ የመኖር እንትኑ ተስፋው በጣም የጨለመ መሆኑን የገለጹበት ሁኔታ ነው ያየነው። ይሄም ራሱ እጅግ አሳሳቢ እንደሆነ ነው በተለያዩ ዘገባዎች ባዎች የተገለጸ ያለው ማለት ነው። በተለይ በአገሪቱ ውስጥ እየተካሄደ ያለው የታክስ ሂደት ደግሞ አሁንም ሌላው አሳሳቢ ጉዳይ ነው። ታክስ ግብር ሂደት በተለያየነት መልኩ እጅግ ማህበረሰቡን ያሳቀቀና ያማረረ ያለ ሂደት መሆኑም የተዘገበው ባሳለፍ ነው ሳምንት ነው ማለት ነው። ይሄ ግን አሁንም ቢሆን መፍትሄ ባላቸው ጉዳዮች ላይ ሳይሆን ጭራሽም በጣም ከፍተኛ የሆነ ውስብስብ የሚያደርጉ ሂደቶች እየተካሄዱ መሆናቸው ብዙዎች ያሳሰበ መሆኑ ግልጽ ነው ማለት ነው። አድማጮች በሀገራችን እጅግ በርካታ ነገሮች ናቸው የተከሰቱ ያሉት። የበሽታ አደጋ ደግሞ በኢቦላ ወረርሽኝ የመጋለጥ እድሏ ኢትዮጵያ ከፍተኛ መሆኑም የተነገረው ባልሳለፍ ነው ሳምንት ነበር። ኢቦላ በተለያዩ የአፍሪካ ሀገራቶች ከፍተኛ የሆነ የሞትና የኢኮኖሚ መላሸቅ ሂደትን እንዳስከተለ ታውቃላችሁ። ነገር ግን በአሁኑ ሰዓት ኢትዮጵያ በጣም አደገኛ ሁኔታ ላይ ያለች እንደሆነ ነው እየተገለጸ ያለው። አንዳንድ ድርጅቶች ባወጡት ገለጻ መሰረት ቦሌ ዓለም አቀፍ አውሮፕላን ማረፊያ፣ የድሬዳዋ መቀሌና የባህር ዳር አውሮፕላን ማረፊያዎች፣ የሞያሌ መተማ፣ ጋላፊ፣ ደዋሌ፣ ባጋጋና ኩርመክ የድንበር መገበያ መውጫ እንዲሁም የመግቢያና መውጫ እንዲሁም ድሬዳዋ የባቡር ጣቢያ ቅድሚያ ትኩረት የሚሰጣቸው ቦታዎች መሆናቸውን ጠቁመዋል ማለት ነው። ይህንን መጠቆማቸውን ታዲያ ዋዜማ ነች የዘገበችው። አድማጮች የምትከታተሉት መለከት የኢትዮጵያ ሬዲዮ ነው። የነዳጅ ሁኔታም ኢትዮጵያ ውስጥ አሁንም አሳሳቢ የሆነበት ሁኔታ ነው ያለው። ነዳጅ በጣም በትልቅ ሰልፍ በኮራፕሽን ወይም ደግሞ በተለያዩ ሰዎች ባለስልጣኖች ጋር በመሻረክ ካልሆነ በስተቀር የማግኘት እድል እጅግ አደገኛ ከመሆኑ የተነሳ የትራንስፖርት አገልግሎት የከፋ መሆኑም የተዘነገረው ባሳለፍነው ሳምንት ብቻ ሳይሆን ባሳለፍናቶቹ ወራቶች መሆኑ የሚዘነጋ አይደለም። በአዲስ አበባ የተፋሰስ ሂደት ውስጥ ክረምቱ መጥቶ በአዲስ አበባ ውስጥ እየተደረገ ያለው ግንባታ የተባለው ነገር ምንም አይነት ጥልቀት የሌለውና ትክክለኛ የተፋሰስ ሂደትን ያላሟላ መሆኑን እያመሰከረ መሆኑን ሰሞኑን የዘነበው ዝናብና አዲስ አበባ በሐይቅ እንደ ሐይቅ መኪናዎች ሲንሳፈፉ ያየንበት ሁኔታም ሌላው አነጋጋሪ ጉዳይ ነበረ። አድማጮች የምትከታተሉት በሲኤፍአርኦ 100.5 ኤፍኤም ላይ መለከት የኢትዮጵያ ሬዲዮ ነው። አሁንም ቆይታችሁ ከኛ ጋር ይሁን።

0: ሰላም ይሰጥላለን። ቴንክ ዩ
1: ተገኝቷል ጁ ያለች ተጫወተችልን። አድ ኤደን መሰለችኛው ኤደን አይሽሽም ትባላለች። አዲስ ዘፋኝ ነች አይ ቲንክ በመድረክ ነው የምትታወቀው። አድማጮች የምትከታተሉት በሲፋሮ 105 ኤፍኤም ላይ የሚተላለፍላችሁን መለከት ኢትዮጵያ ሬዲዮ ነው። በነገራችን ላይ ኦገስት 1 የኢትዮጵያ ኮሚኒቲ በቫንኩቨር የተለመደውን እንግዲህ ኢን 3 ዊክስ ማለት ነው የሰመር ፌስቲቫሉን ያደርጋል። ሰመር ፌስቲቫል በየአመቱ ኢትዮጵያ የኢትዮጵያ ኮሚኒቲ ካስቀመጡት አንዱ እና የማህበረሰቡ ማገናኛ የሆነው ነው። ይሄ ነገር በጣም ደስ የሚል እንትን ነው። ብዙ ሰዎች ተሳትፈውበታል መጀመሪያው ላይ እንደምታውቁት፣ በኋላም በተደረጉት በተለያዩ አጋጣሚዎች በተደረጉ የፌስቲቫል ሂደቶች ላይ ብዙ አስተዋጽኦ ያደረጉ ሰዎች አሉ። ሊመሰገኑ የሚገባቸው የደከሙ አሉ፣ የለፉ አሉ፣ ክሬት ያደረጉ የፈጠሩ አሉ፣ ሊመሰገኑ ይገባቸዋል። አሁን ድረስ አለ እንግዲህ ይቀጥላል። በአንድ የአሁኑ ደግሞ ቦርድ የኢሲኤ ቦርድ በአሁኑ በኦገስት ፈርስት ላይ ይህንኑ ፌስቲቫል ያደርጋል። በኤድመንድስ ነው በዚህ ዓመት የሚደረገው። ቦታ ግን አንድ ቋሚ ቦታ ቢበጅለት እንደው ራሱ ኤድመንድ ከሆነም ኤድመንድ ላይ ብቻ ቢደረግ። ለነገሩ ባለፈው ዓመት በእግር ኳሱ ምክንያት መሰለኝ ወደታቸው ወረደው። እንደዛም ከሆነ ደግሞ እግር ኳሱ ሲመጣው አንድ ቦታ፣ ሌሎች ነገሮች ሲሆኑ ደግሞ አንድ ቦታ የሚሆንበት ሁኔታ ቢሆን ሞር ሰውን ይሰበስባል ለማለት እንወዳለን። መቼም የእኛ አስተያየት ይሁን እንደዚህ ቢደረግ መልካም ነው። የእኛ ግምገማ ይሄ ነው ነው እንጂ ግዴታ መደረግ ያለበትን የሚወስኑት የመረጥናቸው ሰዎች ናቸው። እና አንዳንድ እንደው በማሳበቅ ደረጃ እንዳትወስዱት ለማለት ያህል ነው። አንዳንድ ሰዎችን ነው ይሄንን ስፔሲፊክ ለመናገር የወደድኩት። ስለዚህ ይሄ ነገር ቢሆን መልካም ይመስለኛል። አንድ ቦታ ላይ ስፔሲፊክ ቦታ ቢኖረን ያንን ቦታ ላይ ብዙ ሰውም ሲያልፈም ሲያገድምም የሚያውቀው የሚያስታውሰው ነገር ይሆናል ማለት ነው። ያ ቢከሰት የስፖርቱ ሲመጣ ወይም ስፖርቱ እኛ ማስተናገድ የምንችል ኮሚኒቲ ጋር የሚተባበር በትብብር የሚሰራ ከሆነ ደግሞ ሜዳ ያለበት ቦታ ላይ መሆን አንድ የሆነ ቦታ ቋሚ ቦታ ላይ ቢሆን መልካም ነው እንላለን። የሜዳ ችግር እንዳለ እናውቃለን። ነገር ግን ይህንን ሁኔታ ማሳካት ኮሚኒቲ ይችላል ብለን ስላሰብን ነው። አሁን ኦገስት ፈርስት ላይ በዚህ አሁን ኤድመንድ ላይ በሚገኘው ይደረጋል ማለት ነው። ሁላችንም ተገኝተን ተሰባስበን ማንተዋወቅ ተዋውቀን የምንተዋወቅ የተነፋፈቅን ተገናኝተን እናሳልፋለን ማለት ነው። ልጆቻችንም በኢትዮጵያ አኩሪ ባህል ደምቀው እንዲታዩ ማድረግ እንችላለን። ዝግጅቱን ዲቴል በሚመለከት እንትን አላልኩም። ጆቹ ባለፈው አነጋግሮ ነበር ያለውን ሁኔታ በጣም ዝግጅት እንዳደረጉ ነግሮኛል። ስለዚህ በዚህ ዝግጅት ላይ ተሳተፉ፣ አስተዋጽኦ አድርጉ። ያላችሁም በጉልበትም በገንዘብም በሀሳብም አስተያየት መስጠት ይቻላል። አስተያየታችሁን እየሰጣችሁ ይህን ነገር ከፍ ማድረግ መቻል ይኖርብናል ማለት ነው። ስለዚህ ኦገስት ፈርስት የኢትዮጵያ ኮሚኒቲ የጠራው እዚሁ ቦታ ላይ ሌላው ደግሞ ይሄ ኮሚኒቲ እንትን ያስቀመጠው አንድ እንደ ሌጋሲ ከዚህ ከፌስቲቫል ውጪ የግራጁዌሽን ያደረጉ ልጆችን የማስመረቅ ሂደት ነው። ደስ የሚል ነገር ነው። ሁሉንም ሰብስቦ አንድ ላይ አምጥቶ ልጆቹም እንዲተዋወቁ አድርጎ ይህንንም የፈጠሩትም እየተጉ ያሉትም የሚሰሩትንም ሰዎች ልናመሰግን እንወዳለን። በጣም መልካም ሀሳብ ነው። ልጆቹም እንዲገናኙ በር ይጠርጋል ማለት ነው፣ ወይም ደግሞ በር ይከፍታል። ስለዚህ የኢትዮጵያ ኮሚኒቲ አሁንም የሚያደርገውን ነገር በርትቶ እንዲቀጥል እናበረታታለን። ግልጻማነት ባለው መልኩ ማናቸውንም ነገር በግልጽ እያደረጉ ሁኔታዎችን ይመራሉ ብለን ተስፋ እናደርጋለን። ወደፊትም በርቱ እንላለን። አስፈላጊው በሆነ ሁሉ ደግሞ ከጎናችንን እንደ ወትሮ ሁሉ ማለት ነው። ሁላችሁም አስተዋጽኦ አድርጉ። መለከት የኢትዮጵያ ሬዲዮን ነው የምትከታተሉት በሲኤፍአርኦ 105 ኤፍኤም ላይ። በዚህ ዝግጅት ላይ ማናቸውንም አስተያየት መስጠት የምትፈልጉ any suggestion, any ideas, 604-684-7561 ዳይሬክት ነምበራችን ነው። እንዲሁም ኦፊስ ላይን ነበር 604-684-8494 ላይ ደውልን ትችላላችሁ። Any suggestion, any thought, any ideas we can share here at Co-op Radio 100.5 FM Malakat Radio. Stay tuned. ቆይታችሁ ከኛ ጋር ይሁን። ሙዚቃውን ለቀጠለላችሁ ነው ጉብልዬ ይለናል ማስተዋል።

ማስተዋል ነበር ጉብልዬ በጣም የሚገርም አድርገው ነው የተጫወቱት በመድረክ ላይ ነው እና ማስተዋል በጣም በሚገርም ሁኔታ ነው መድረክ ላይ የተጫወተው ጉብልዬ በማስተዋል እ

0: በጣም እናመሰግናለን አድማጮች በተከታተሉት በሲኤፍአርኦ 100.5 ኤፍኤም ላይ የሚተላለፍላችሁን መለከት የኢትዮጵያ ሬዲዮ ነው። አሁንም ቆይታችሁ ከኛ ጋር ይሁን። ልዩ ልዩ ዝግጅቶች ይኖርናል። በዛሬው ዕለት ሌላው ምን ነገራችሁ ወደዚህ ወደ አካባቢያችን መተናል። አስቴር አወቀ እዚህ ከተማችን ትመጣለች በሚቀጥለው 2 ሳምንት ማለት ነው። እዚህ ከተማችን መጣታ ዝግጅት እንደምታቀርብ ሰምተናል። ይሄንንም በከተማችን ያሉ እንቅስቃሴዎችን ስነግራችሁ በመስኮታችን እንነግራችኋለን ማለት ነው። ስለዚህ በ26 አስቴር አወቀ እዚህ ከተማ እንደምትገኝና አራዳ ኢንተርቴንመንት አምጥቷታል። ስለዚህ አስቴር አወቀን የድሮ ትዝታዎች የምታስታውሱ የአስቴርን ድንቅ ድምጽ የምታውቁ እንደዚሁም ደግሞ በከተማችን ያሉ ቢዝነሶች መደገፍ አለባቸው አራዳ ኢንተርቴንመንትን በከተማችን እንደዚሁም ደግሞ አይ ቲንክ በተለያዩ ቦታዎች በኦል ኦቨር ካናዳ ማለት ይችላል ሙዚቀኞች ጋር ወይም ደግሞ በኢንተርቴንመንት ስራ ላይ የተሰማራ ድርጅት ስለሆነ ሱምንም ልትደግፉት ይገባል ለማለት እንወዳለን። ወጣት ልጆች ያሉበት ጥሩ ቲም ነው። እንግዲህ ወደፊት ተስፋ ይሆናሉ ብለን ተስፋ እናደርጋቸው ልጆቻችን ናቸው። በርቱ ተበራቱ። የአስቴርን ዲቴል በሚመለከት በሚቀጥለው ይዘንላችሁ እንቀርባለን። ከሰማነው በመስኮታችን ያስተላለፍነው ነው። አድማጮች እንግዲህ የተለያዩ ዝግጅቶችን ይዘን ቀርበናል። ዛሬ አንድ ነገር ለማንሳት ፈልጌያለሁ። ባለፈው ሳምንት የደወላችሁልኝ ሰዎች በጣም አመሰግናለሁ ስላክብሮታችሁ አስተያየት ስለሰጣችሁኝ መታከላለበት ብላችሁ ያ አስተያየት ስለሰጣችሁኝ በተለይ ደግሞ እዚህ በከተማችን በተከሰተ በቤተክርስቲያናችን ጉዳይ ላይ በተከሰተ ሂደት የተሰማችሁን ሁኔታ ነግራችሁኛል። በማናቸውም መልኩ ከዚህ በፊትም እንዳልኩት ንግግር ከዛ ውጪ መፍትሄ የለም። በዚህም በዛም እርግጫ ቢሆን ምንም የሚያመጣው ነገር የለም። እንዳውም እየባሰ ነው የሚሄደው። እኔ አንድ አባት አይቻለሁኝ ወይም ወንድም ልበል። እኔ እንግዲህ በጣም እየተቸገርኩ ነው በዛ ሁኔታ ላይ። አንድ ወንድም በሚገርም መልኩ አንድ ቪዲዮ አስተላልፎ አይቻለሁ። በጣም የተለያዩ ቪዲዮዎች ነው ያየሁት፣ እናንተም አይታችሁታል። ስለዚህ ስላየ ነው ወርግዲ የወጣ ነገር ስለሆነ በተቻለን መጠን ይህንን ነገር መብረድ እንዳለበት ስለምናምን ለማብረድ ይህ አባቶች የሚያስተላልፉት መልእክት ኃላፊነቱን ይወስዱበታል። ተሳደቡም፣ ገሰጹም፣ ረገሙም ራሳቸው ኃላፊነት ይወስዱበታል። ነገር ግን ይሄ አባቶችም ሆኑ ሌሎች በእነዚህ የተደበቁ ቪዲዮዎችን ፎቶ ሰው እያነሱ መውጣትን እዛኛውም ቤት እሳት አለ የሚባል ነገር አለ እና ፕሊስ ነገር አናባብስ። አሁን ቪዲዮ አይቻለሁ የተወሰኑ ሰዎች ተለጥፈው እንደዚህ አድርገው እንደዚህ ምናምን። አይደለም ችግሩ እሱ አይደለም፣ ችግሩን እናውቀዋለን። አሁን በጣም ማከብራቸው ሰዎች እንደ ሽምግልና ይዘውታል ጉዳዩን። በጣም ማከብራቸው ሰዎች ናቸው። እኔ እዛ ውስጥ ገብቼ አሁን ብዙ አልላችሁም፣ ግን በሆኑ ጉዳዮች ላይ አስተያየት መስጠን አላቆመም። እነዛ ነገሮች አያዋጡም፣ ምክንያቱም በዚህ ቴክኖሎጂ ዘመን እያንዳንዱ በልጆቹም ይሆን በራሱ ሰርቶ ሊያወጣቸው የሚችላቸው በርካታ ነገሮች አሉ። ስለዚህ እንደው የሆኑ ሰዎች አስመስሎ ትንሽ ሰዎች እንደዚህ ሆኖ ብሎ የሚለጠፍ ነገር በተቃራኒውም ነገር ካለ እኔ አልሰማሁም፣ በተቃራኒ የሆነ ነገር አልሰማሁም። አንድ ወንድም መልእክት አስተላልፏል፣ ያንን መልእክት አይቻለሁኝ። ግልጽ ያለ መልእክት ነው። አይ ቲንክ ይህንን ቫንኩቨር እንደ ምሳሌ ጠቀሰ እንጂ በመላ ዓለም ስላለው ነው መልእክቱን ያስተላለፈው። ይበል የሚያስብል ነው። በቃ እንደዚህ አይነት ችግሮች መቆም አለባቸው። ችግሮቹ እኛ ካህናቶች ነን ነው ያለው። በቃ ጀስት አይ ቲንክ ካህን ነው መሰለኝ። እኔ በጣም ሲዘምር አይቼዋለሁኝ አንድ ጥምቀት በዓል ላይ። ከዛ ውጭ አላውቀውም ይሄንን ወንድም፣ ግን መልእክቱን ሰምቼዋለሁ። በጣም ይበል የሚያሰኝ ነው። ሌሎች መልእክቶችንም ሰምቻለሁ እና አንዳንዶቹ ቢውልድም ያደርጉ አይደሉም። በዛ ላይ 20-30 ሰው አይቷቸው ምን ያመጣሉ? ግን 30-40 ሰው ግን ያስቀይማሉ። እና ይሄንን አይነት በነገራችን ላይ ማስፈራራት ከኢትዮጵያ ድረስ ሁሉ እየተደወለ ማስፈራራት እንደሚደርስ ኢንፎርሜሽን ደርሶኛል። እና ይሄም አስፈላጊ አይደለም፣ በዛም በዚህም ይሄ ነገር አስፈላጊ አይደለም። ስለዚህ መቆም አለበት ለማለት እወዳለሁኝ። በደንብ መቆም አለበት። እንደዚህ አይነት ነገር ተራ የሆነ ነገር ነው እና ለምንም የማይጠቅም ነገር ነው። ወደፊት ደግሞ በምንም በጋብቻም በአመቻም የምንገናኝበት እድል ሰፊ ነው። ስለዚህ ራሳችን የማናፍርበት ነገር አንድ እኔ ምን እንደምለው አላቅም፣ አገላለጽ በጣም የሚጨንቀኝ ሰው አለ። ይህ ሰው የሆነ ሰዓት ላይ አንድ ትልቅ ሰው የኮሚኒቲ ሊደር በኢንጂነር ደረጃ ያሉ ሰው ጸያፍ ቃል ከአፉ ወጣ። እስካሁን ድረስ እንደሚጸጸተው ይነግረኝ ነበር እስከ ተወሰነ ሰዓት ድረስ። አሁንም ግን እዛ ነገር እንደዛ አይነት ነገር ውስጥ ገብቶ ይንቦራጨቃል። እና እንደዚህ አይነት ነገር መቆም እዚያን ትላንት ያፈርንበትን ነገር ዛሬ መድገም የለብንም። ወደፊት ደግሞ በቃ አሁን ነቃን አደግን እንግዲህ ትልቅ ሰው ሆነን ሁላችንም እንግዲህ እድሜያችንም ሄዷል። እና በተቻለን መጠን ይሄን ነገር የማባባስ ነገር ውስጥ ባንገባ መልካም ነው። በኦንላይን ለሚደረግ ነገር ሁሉም በጁ ላይ አለ። ስለዚህ የኦንላይን ስም ማጥፋት ቢቆም መልካም ነው እላለሁኝ። የተወሰኑ ሰዎችን በቲክቶክ ላይ ለመልቀቅ እንደውም በዘመድኩን በቀለ ስም ነው የወጣው እንትኑን ሳይው በጣም ያሳዝን ነገር ነው። በዘመድኩን በቀለ ስም ወጥቶ ነከሌ እኔ እንደው ስም ባልጠራ ደስ ይለኛል በዚህ እንትን ላይ ሁላችሁም ስለምታውቁት ነከሌ እንደዚህ አድርገው ትንሽ ይቀፋል እንትኑ ማለት ሁላ ምናቅ ሰዎች አለን ዝም ያልን ሰዎች አለን አይተን ደግሞ በሚጠቅመውን እየተናገርን የሚጎዳውን ገለል እያደረግን ያለን ሰዎች አለን። እና አንተዛዘብ አሁንም ቢሆን ትልቅ ችግር የተፈጠረው በሌላ ነገር እንዳልሆን እናውቃለን። በቃ እዚህ ቤተክርስቲያን ውስጥ የተከሰተው ዋና ችግር በመተዳደሪያ ደንብ ነው። መተዳደሪያ ደንቡ ደግሞ ህዝቡ አጽድቆ ተለዋይቶበት ነበር። ያንንም አሁንም ህዝብ አጽድቆ ይሽረው ይችል ነበር ግን በተንኮል በማይሆን አካሄድ በሴኩሪቲ ምርጫ ሊሸወድ ሲሞክል አንድ ደግሞ ሌላ ባለፈው እንደገለጽኩላችሁ አንድ ደግሞ ከዛ የበለጠ ብልጥ መጥቶ ያንን ነገር አከሸፈው። እና እንደዚህ አይነት ነገር አንድ ብልጥ ዛሬ አንድ ነገ ብልጥ ሌላ እየተሆነ መሄድ የለበትም። አሁንም በጣም በሚያሳዝን መልኩ ጽላቱ ወጥቷል። በጣም የሚያሳዝን ነው። ለፍተን ያመጣነው ጽላት ነው፣ መመለስ አለበት። በእርግጥ የቤተ ክርስቲያኑ ጉዳይ በግልጽ እንግዲህ ዲቴል እንዳልኳቸው አልገባም። ነገር ግን ህዝብ ያወቀውንና በተለያዩ ነገሮች የምንወያይባቸውን ነገሮች አንስቼ የኔን አስተያየት ማቅረብ ስለሚገባ ነው። ዲቴል ማልገባው ዲቴል አስፈልጊ በሆነ ሰዓት ግን በማናቸውም ሰዓት መጠየቅ ይችላሉ፣ ለመለስ ይችላሉ። በዶክመንት ያሉ ነገሮችን ማስረዳት ይችላሉ። ብዙ ነገሮች አስቆይተናል። ሪፖርት ላይ መቅረብ የነበረባቸው እንዳይቀርቡ ለማድረግ ከቀረቡ ሰዎችን ያጋጫሉ በሚል በየዋህ አመለካከት እኔ ነኝ ይሄንን የሚያደርኩት እንዲቀሩ እነዚህ ቃላቶች ቢቀሩ ይሻላል በሚል እነኚህ ነገሮች እንደው ሰውን እንዳያወዛግቡ በሚል የቀሩ ነገሮች አሉ። ግን እነዛ ሪፖርቶች በጣም ከገንዘብ ጋር የተገናኙ ልብ አድርጉ፣ ገንዘብ ተሰረቀ ያለ የለም። ግን ገንዘብ አላግባብ የወጣባቸው በግዴለሽነት የተሰሩ ነገሮች አሉ። እነዛ ነገሮች ደግሞ መቆም አለባቸው። እነዚህ ነገሮች ሁሉ ተካሂደዋል። እኔ ዲቴል አሁንም እዛ ውስጥ አልገባም። እነኚህ ነገሮች ግን መቆም አለባቸው። ይሄ ስም ማጥፋት በዛም በዚህም አንዳንድ ነገሮችን ማለት መወጋገዝ ነገሮች መቆም አለባቸው። በሽምግልና ሆነም አልሆነም ወንድማማቾች ነን፣ በወንድማማችነታችን እንቀጥላለን። የሚያስፈልገውን ነገር በውይይት እንፈታለን። ከዛ ውጪ ግን አሁን ቤተክርስቲያኑ ሙሉ ለሙሉ ቤተክርስቲያኑ አልሄደም። ሰውየው በጣም በሚገርም መልኩ እኔ ኦልሞስት 16 ዓመት 15 ዓመት ነው ማቆ ይሄን ሰውዬ እንደውም በጣም አያስታውስም። በጣም አርጅቷል። አሁን ሳየው ትንሽ እድሜው ከፍ ብሏል። ነገር ግን ሻርፕ ነው ጭንቅላቱ። በቃ ይሄንን ፈልጊያለሁ ይሄን አርጊያለሁ ነው ያለው። በዛም በጁላይ ፈርስት ላይ በግልጽ ነው የተናገረው። ግን የሚያከብረው ሰው አጣ። እኔ በጣም ነው ያዘንኩት በዛ ሰዓት ላይ የሆነውን ነገር። ሌላ ጊዜ መለስበታለሁ ወይ ባለፈው ትንሽ ነግሬያቸዋለሁ። ነገር ግን አሁንም አክብረን ነው ባለቤቱንም አክብረን ነው ሌሎችም ነገሮች ከመጡ አሁን በቤተክርስቲያኑ ኦልሬዲ በእኛ ልጆች እጅ ነው ያለው ማለት በዚሁ በመድኃኔዓለም ቤተክርስቲያን አባል በሆኑ ልጆች እጅ ነው ያለው። ይሄ የሆነበት ምክንያት ደግሞ በጣም በርካታ አሁን ተረድቻለሁኝ ተነጋግሬ እንግዲህ ባለፈውም ትንሽ ነግሬያቸዋለሁ። በጣም ሊሄድ ለሌሎች ሰዎች ሊሰጥ ኦልሬዲ ሰውየው ተናዷል። የተናደደበት ምክንያት የምናውቀው ጉዳይ ነው። በቃ ሄሪቴጅ ቢልዲንግ ነካችሁብኝ ነው የእሱ ጠብ እንጂ በጣም ጥሩ ግንኙነት ነበራቸው ከአስተዳደሩ ጋር። ነገር ግን እኔ ራሴ በጣም በገረመኝ መልኩ ነው ያ ነገር ተነክቶ ያየሁት። እንደሚናደድ እርግጠኛ ብዙ ሰዎች ብታናግሩ ቀድሞ የነበሩ ሰዎች የሰውየውን ያቺ ነገር ስትነካበት የሚናገረውን ንግግር ታዩታላችሁ። እና ሰውየው የማይፈልገው ነገር ነው የተነካበት። በዛ ምክንያት ነው አስተዳደሩንም ጠምዶ የያዘው። ስለዚህ ግን ከዛ በዛ ምክንያት ውጡ ሲል ነው እኛ እያለን ሊሆን አይችልም ብለው ሌሎች ሰዎች የቤተክርስቲያኑን እንትን ሴቭ አድርገውታል ለሌሎች እንዳይሰጥ አድርገውታል ስለዚህ እኔ አሁንም መከረው አሁንም ታቦቱ መንገራታት የለበትም መመለስ አለበት በምን ሁኔታ ነው የሚለው ድርድሩ ውይይት ይዟል ውይይታቸውን ይቀም ማንንም ያድርገው በጣም የሚገርም መልኩ እንደዚህ ያስቀመጡ ከሌ ጠራኝ ስብሰባ ከሌ ጠራ በሚል ራሱ እንትን ሽምግልና ከሌ ጠራ በሚል ራሱ ወዝግባል ምን አለ ማነስ ቢጣላ ጥራሽ ደግሞ በዛ ላይ አስተያየት እንደው ሩቅ አንሂድበት ተዋሎ ይሄንንም ጉዳይ ግን ይሄም ተቃሚና ገምቢ አይደለም በዛ ላይ ደግሞ ግማሽ ልጅ ቅዱስ ግማሽ ልጅ ርኩስ ብሎ ግማሽ የተወሰኑትን ሰዎች እንደው እንትን ለማለት መሞከርም አግባብ አይደለም አባቶችም ባካችሁ ከልብ ሁኑ በትግስት ሁኑ መከሩ ሁሉንም ከመከራችሁ አይ የተቃወሟችሁ ካሉ ደግሞ የተቃወሟችሁን ልጆቻችሁ ናቸው ባርኳችሁ ሸኙ ወይም ደግሞ ነገሮችን ለማርገብ የምትችሉባቸው ማናቸው ነገሮች አድርጉ እንጂ ሰው ጥያቄ በነገራችን ላይ ይሄ ጥያቄ የዛሬ 4 አመት ምናምን ነው 3 አመት 4 አመት ተነስተዋል የህገ ደንቡ በሚመለከት የተነሳ ጥያቄ ግን አንዳንዱ በእምነት አንዳንዱ ደግሞ ጀስት ከአባቶች ጋር ያለውን ነገር ላለማቀያየም በሚል ምናም በተለያየ አይነት ምክንያት ነው የተሸረሸረ ይታተቱት ወይ ነበርው ግን ብዙ እንደምታውቁት እዚህ ሀገር ውስጥ አንባቢ ነው ያለው ብዙ ሰው ያነባል ሲመጣ የሚያነብሰው ነው ስፔሻሊ ኒ በኩራት የምናገረው መድኃኒዓለም ውስጥ ያሉ ልጆች በሙሉ የሚያነቡ ልጆች ናቸው ህገ ደንብ ተብሎ ሲሰጣቸው ዝም ብሎ የሚወረውሩ አይደለም ከታች እስከ ላይ ማንበብ የማይችሉት እንኳን ማንበብ የማይችሉት ስላቸው ቋንቋው ምናምን በትምህርት ጥረት ማለት ሳይሆን ማንበብ የማይደፍሩ ሰዎች አሉ። እነሱ እንኳን በህገ ደንብ መጣ ከተባለ ሄደው ቁጭ ብለው አንብበው ምናምን መጥተው የሚከራከሩ ልጆች አሉ። እና ደስ ይለኛል ያ ደግሞ እንደዚህ ከሆነ እንደውም እነኛ አይነት ሰው ያስፈልጋል። አሁን ብዙ ሰው እያነበበው ሲመጣ አሁን ያለው መተዳደሪያ ምንም ዋጋ እንደሌለውና አካሄዱም ትክክል እንዳልሆነ ተገነዘበ ያን ጥያቄ አቀረበ። በካህናትም በኩል ደግሞ ነው ይሄ ካህናቶችን ስልጣን ይነካል እንግዲህ ችግሩ እዛ ላይ ነው ያለው የካህናቶችን ስልጣን ይነካል ክብር ይነካል which is የመተዳደሪያ ደንቡ አስተዳዳሪ ሆኖ መፈረም አለበት ይላል አንዱ ደግሞ አስተዳዳሪ ሆኖ ስፒሪቹዋል ነገሮችን ያድርጉ ነገር ግን መፈረም ወይም ደግሞ ሌሎች ነገሮች የአስተዳዳሪ ስራ ውስጥ መግባት አይገባቸውም ነው አንዱ እንትን ይሄን ደግሞ መፍታት ቁጭ ብሎ መፍታት ይችላል ደግሞ ብዙ ጊዜ በብዙ አይነት መልኩ ሂደቶች አይተናል እንግዲህ ብዙ ግጭቶች አይተናል ብዙ አለመግባባቶች አይተናል ከሰበካ ጉባኤ ከካህናት ከመናም እንደዚህ አይነት ነገር ተደጋግሞ ሲመጣ በቃ ወይም ኤግዚት ማድረግ ነው በቃ ለተወሰነ ጊዜ በቃ ይብቃ ብሎ መተውም ያባት ነው አንድ ጊዜና እልህ ተጋብቶ እንደዚህ ስመት ጠፋፋት ውስጥ መግባቱ እጅግ የሚያሳዝን ስለሆነ ፕሊስ አቁሙት። እኔ እዛ ውስጥ አልገባም። እኔ ይሄንን የወንድሙን መልእክት ከቻልኩና ሰዓት ካለኝ ለማቅረብ ሞክራለሁ። ጽድት ያለ መልእክት ነው። እኔ የምደግፈው ስለሆነ አይደለም። ጽድት ያለ መልእክትና መልእክቱ መድረስ ያለበት ስለሆነ ነው። ሌሎች መልእክቶችም አግኝቻለሁ፣ አይቻለሁ፣ ሰምቻለሁ። ነገር ግን ይሄንን በሱን ባቀርብላችሁ እንደው አንዱን ካንዱ እንትን ያረጋል። ባላንስ ሊያረግልኝ አይችልም። እና ሌላ መልእክት ካለ ግን እንደዚህ ትክክለኛ በዚህ አባት ደረጃ በዚህ ወንድም ደረጃ መልእክት ካለ በማናጀው ሰዓት ለማስተላለፍ ዝግጁ ነኝ። አሁን ነገ መድኃኔዓለም ቤተክርስቲያን ይከፈታል የሚል መረጃ ደርሶኛል። ነገ የሚከፈት ከሆነ አዎ ታቦቱ ወጥቶ ሊሆን ይችላል። ነገር ግን ታቦቱ ከህዝቡ ተሰብስቦ ቤቱ ከተደራጀ በኋላ ነበር የመጣው። አሁንም ተመልሶ ይመጣል። ጸሎትና አንዳንድ ነገሮች ጸበለ ጻድቆች መምኖች አሉ። ነገ እዛ ላይ ይደረጋል። በሚቀጥለው ሳምንት ደግሞ በሰፊው ዝግጅታችን እንጀምራለን ብለውኛል። ይህንን መልእክት ለማድረስ ወዳለሁ። ይህንን ግን ሲሆን እዚህ ቦታ አትሂዱ፣ ይሄ ትክክል እንዴት እንደሆነ አላቅም። አንዳንድ በጣም ጽንፍ እንረግጣለን። በጣም ጽንፍ ስንረግጥ ደግሞ አባት ልጆቹን እንዴት ነው የተረገመ ይሁን ብሎ በጣም የሚገርም ነገር ነው። እኔ እዛ ውስጥ ዲቴል አልግባ። ይሄኛው አሞኝ ነው እንጂ መናገር የምችለው ጉዳይ ነው። ይሄኛው ስላመመኝ ነው አልናገርም ያልኩት። መናገር የምችልበት ፖይንት ነው፣ ግን አያስፈልግም ለዛ ላይ እንዝለለው። አሁንም ቢሆን እኔ አልፈልግም ወደዚህ ወደ ሚዲያ ሄዱ ነገሮች እንዲጋጋሉ አልፈልግም። በአካባቢያችን ግን የሆኑ ነገሮች ስለሆኑ የሆኑትን ነገሮች በተለይ ውይይት፣ ንግግር እንደሚያስፈልግ ስለማመን ያንን እንዳይጎዳ አሁንም እናንተ ተው ከማለት ወደኋላ አይደለም። አሁንም ደግሜ ይላለሁ በማነው በዘመርኩም በቀለም ስም ይሁን በአዶናይም ስም ይሁን በማንም ስም ይሁን የምታወጡትን የስም ማጥፋት እንትን ፕሊስ ባካችሁ አቁሙ። አይጠቅምም። ያንንም ያደርጋችሁ አንሱት። ማን ልታረጋው እንደምትችሉ እንዴት እንደሆነ የቴክኖሎጂ ዘመን ነው። ደግሞ እዚህ ከተማ ውስጥ በጣም አይቲ ልጆች አሉ። የሚገርማችሁ ነገር እና to be honest በጣም ኢንቮልቭድ የሆንኩባቸው ልጆች አሉና ፕሊስ ባካችሁ ባካችሁ እንደዚህ አይነት የልጅ ስራ አቁሙ። ያደረጋችሁም በቃ አንሱት። አይጠቅማችሁም። 40 ሰው 50 ሰው ያያችሁ 100 ሰው ያያችሁ ምንም አይጠቅማችሁም። የሚያወቹ ደግሞ እነዛው ሰዎች ናቸው ብዙዎቹ። እና ይሁን እንደምናየው ነው። አንዳንድ ስብሰባዎች ይጠራሉ፣ ካንዱ ወገን ይጠራሉ፣ የሚመጡ ሰዎች ትንሽ ናቸው። ካንዱ ወገን ሊጠራሉ፣ የሚመጡ ሰዎች ትንሽ ናቸው። ግን የቆሰለውና ያረረው ታቦቴና ጽላት ይወጣች ወጡብኝ ብሎ የሚቃጠለው በጣም በርካታ ህዝብ ነውና ለለዛ ስትሉ ነገሩን ቀለል አድርጉ ለማለት ወዳለሁኝ። እንግዲህ እንደምታውቁት በጣም በጣም አሳዛኝ ነገሮች ናቸው የተከሰቱት። አሁን በዚህ አጋጣሚ ይሄንን አንድ ወንድም ያስተላልፈው መልእክት ላስተላልፈው ወዳለሁኝ። ሌላ ከዚህ ጋር ተመሳሳይ የሆነ ነገር አለ ካላችሁ ደግሞ ለሚቀጥለው ሳምንት ይዤላችሁ ቀርባለሁኝ። አሁን ግን ያገኘሁት በዚህ ጉዳይ ላይ አስተያየት ተሰጥቶ ያየሁት የሚገርም መልእክት ይሄንን ነው። ወደ እሱ እሄዳለሁኝ ማለት ነው።
1: እዚህ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 28 ላይ እንዲህ ብሎ ሲናገር ነበር። በአንድ ወቅት እጅግ ደከምኩ አለ። መጀመሪያ እጅግ ደከምኩ፣ ተገረፍኩ፣ ታሰርኩ፣ ተገፋው፣ ተሰደብኩኝ፣ በዚህ በወንድሞች በኩል ፍርሃት አለ፣ በዚህ በወገኖቼ በኩል ፍርሃት፣ በዚህ በሌላ በኩል ደግሞ ባሉኝ በዙሪያዎቼ ባሉ ሰዎች መካከል ፍርሃት በልቤ ነገሰ አለ። እኔ ግን አለ ሁሌም የሚያሳስበኝ የቤተ ክርስቲያን ጉዳይ ነው ብሎ ስለ ክርስቲያኖች ሲጨነቅና ስለ ክርስቲያኖች ሲያስብ እንመለከታለን። የቤተ ክርስቲያን ጉዳይ ነው ሲል ስለ ህንፃው እንዳይመስላችሁ ወገኖች፣ በውስጧ ስላሉት በውስጧ እግዚአብሔርን ስለሚያመልኩት ወይም ደግሞ እግዚአብሔርን ስለሚፈልጉ ሰዎች ስለሚሰደዱባት፣ በተለያዩ መከራ ስለማዩባት፣ ስለ ህዝቡ ስለ ክርስቲያኑ ሲል ነው ያሰበውም የተጨነቀውም። እና የጳውሎስን መልእክት የጳውሎስን ጭንቀት የጳውሎስን ሐሳብ ስመለከት ዛሬ ላይ እዚህ ዘመን ላይ ላለነው አገልጋዮች ራሳችን ምንጠይቅበት ነገር ቢኖር የሐዋርያው የቅዱስ ጳውሎስ ልብ አለን ወይ እኔና እናንተ ብዬ አስባለሁ። በጣም በጣም የወረድን እንደሆነ በጣም ምንም አይነት ርህራዬና ምንም አይነት ለህዝቡ የምንጨነቅ ለህዝቡ የምናስብ አገልጋዮች አለን ብዬ አላስብም። በአሁኑ ዘመን ላይ አለን ብዬ አላስብም። ሁላችንም ራስ ወዳዶች ነን፣ ጥቅመኞች ነን፣ ነዋይ ፈላጊዎች ነን፣ ገንዘብ የምንሰበስብ ሰዎች ነን እንጂ የህዝቡ ጉዳይ አንዳች ነገር ቅንጣት ያክል የሚያሳስበን የሚያስጨንቀን ሰዎች አይደለንም። ለዚህም እንደ ምሳሌ አድርጌ ልንገራችሁ። እኔ እዚህ በሀገረ ካናዳ ውስጥ ስንኖር እኔ አሁን ያለሁባት ከተማ እዚህ ቫንኮቨር ከተማ ውስጥ እንግዲህ ቤተ ክርስቲያን በአንድም በሌላም መንገድ እንሰብሰብ ተብሎ ቤተ ክርስቲያን በመከራየትም በምን በማለትም ቤተ ክርስቲያን እንደው አንድ ሀሳብ ቢኖረን አንድ ልብ ቢኖረን አንድ አእምሮ ቢኖረን ሁላችም እንደ ወንድም እንደ እህት ብንታይ ከቤተ ክርስቲያን መከራየት ወጥተን አንድ ትልቅ ካቴድራል ሰርተን በአንድ ላይ በህብረት ሆነን እግዚአብሔርን እናመልክ ነበር። ጥቅመኞች ባንሆን ኖሮ፣ ገንዘብ አሳዳጆች ባንሆን ኖሮ፣ ኮንትርባንድ ነጋዴዎች ባንሆን ኖሮ አንድ ትልቅ ካቴድራል ቤተክርስቲያን ሰርተን በውስጧም ተሰባስበን በንጽህና ሆነን እግዚአብሔር ፊት ለፊት የምንቀርብ ከሆነ ያንን ቤተክርስቲያን ሰርተን እግዚአብሔርን በውስጡ ሆነን እናመልክ ነበረ። ዛሬ ግን ጥቅመኞች ካህናት ስለበዙ፣ ስፔሻሊ ካህናት ጥቅመኛ ጠምጣሚዎች ስለበዙ ቤተክርስቲያን እስክትዘጋ ድረስ ውሳኔ ወሰንን። እኔ አሁን ይኸው እዚህ ቫንኮቨር ምኖርባት ከተማ ላይ በቀደም ዕለት በካህናት ምክንያት፣ በውስጧ ባሉት ሰበካ ጉባኤዎች ምክንያት፣ በውስጧ ባሉ ካህናት ነን ባዮች ምክንያት መድኃኔዓለም ቤተ ክርስቲያንን ቆልፈው ፖሊስ ጭምር መጥቶ ቤተ ክርስቲያኑን ቆልፎ አከራዮቹም እንደናንተ አይነቱን ሰዎች አንፈልግም ብለው መድኃኔዓለምን ዘግተው ታቦቱን ልክ እንደ ዕቃ ጭምር እያዩ በውስጡ ያሉት ካህናት ማለት ነው። አሁን ታቦቱ የት እንዳለም አይታወቅም፣ ምን ሊያረጉትም እንደሆነም አይታወቅም። ከምንም በላይ ግን የገረመኝ ያን ሁሉ ምእመን በአንዳንድ ካህናት ምክንያት፣ በሆዳደሮች ካህናት ምክንያት እኔ የሚል ከኔ ውጪ የሚል አመለካከት ያላቸው ለህዝቡ የማይጨነቁ ለህዝቡ የማይራሩ እነሱ ሆዳቸው ከእርሳቸው ከሞላ ምንም ነገር ርኅራኄ የሌላቸው ገንዘብ የሚያሳድዱ ካህናት ውስጧ ስለነበሩ መድኃኔዓለም ቤተ ክርስቲያንን አዘግተውታል። አፍሬያለሁ። እኔ በጣም ነው ያፈርኩት። በጣም በዚህ ዘመን ለቤተ ክርስቲያን ማን ነው ጠላቷ አካላችሁኝ? የውጩ ሰዎች አይደለም አብዛኛው ጠላቶቿ፣ የውስጡ ያሉት ካህናቶቿ፣ ውስጡ ላይ ያሉት ሆዳደር የበዙባት ካህናቶቿ፣ ለሆዳቸው ለከሳቸው የሚሮጡ ካህናቶቿ ነው ለቤተ ክርስቲያን ጠላት እየሆኑ ያሉት። ቀድሞም ክርስቶስን ያሰቀሉት እንደነዚህ አይነት ሰዎች ናቸው። አሁንም ቤተ ክርስቲያንን እያሳደዷት ያሉት ቤተ ክርስቲያንን እንድትዘጋ ቤተ ክርስቲያን ዋጋ እንድትከፍል እያደረጉ ያሉት ህዝቡን በትነውት ህዝቡን እያስጨነቁ ያሉት እነሱ የራሳቸውን ኪስ ከሞላ የራሳቸው ገንዘብ ከሞላ ቤታቸውን ያማረ ቤት ከሰሩ ያማረ መኪና መንዳት ከጀመሩ ጥጋባቸው ከልክ በላይ ሲሆን የእግዚአብሔርን ቤት ለመዝጋት ጭምር ውሳኔ ወሰኑ። እንዲህ ያለንበት ዘመን ላይ ደርሰናል። ጳውሎስ በወቅቱ ለነበሩት አማኞች እኔ ዕለት ከዕለት የሚያስጨንቀኝ ብሰደብም ብገረፍም ብሰደድም መከራም ባይም በወንድሞች በኩል ፍርሃት ቢሆንም በወገኖቼ በኩል ፍርሃት ቢሆንብኝም ከምንም በላይ ግን የሚያስጨንቀኝ የቤተ ክርስቲያን ጉዳይ ነው፣ የህዝቤ ጉዳይ ነው፣ የምእመኑ ጉዳይ ነው ብሎ ነበረ ስለ ምእመኑ የሚያስጨንቀው ስለ ክርስቲያኑ የሚያሳስበው የነበረው። የአሁን ዘመን የነበሩት ያሉት ካህናቶችስ? እነሱ እንጀራቸው አይጉደል እንጂ፣ እነሱ የሚያገኙት ገንዘብ አይጉደል እንጂ፣ እነሱ የሚነዱት መኪና አይጉደልባቸው እንጂ፣ እነሱ የሚሰሩት ቤት አይጉደልባቸው እንጂ ስለ ህዝቡ ቅንጣት ያክል ምንም ነገር አይመስላቸውም። ይኸው ስንት ህዝብ ሜዳ ላይ በትነው ቤታቸው ቁጭ ብሏል። በእነሱ ንትርክ ምክንያት አለመግባባታቸው፣ እርስ በራስ መዋደድ የለም፣ አይዋደዱም። አንዱ በአንዱ ላይ ይነሳል፣ አንዱ በአንዱ ላይ ይቀናል። ትህትና የሚባል ነገር የለም። አገልግሎቱ መንፈስ ቅዱስ የተሞላበት አይደለም። መድረክ ላይ ይወጣል፣ በቃ ዋይ ዋይ ዋይ ይባላል። አንድም የእግዚአብሔር ፍሬ የሚነገርበት አይደለም። ሁከት የበዛበት መንፈስ ቅዱስ የሌለበት ቦታ ስለሆነ መንፈስ ቅዱስን በራሳቸው ምክንያት አርቀውት በራሳቸው ምክንያት ከቤተ መቅደሱ አስወጥተው ዛሬ ቤተ ክርስቲያን እንድትዘጋ ምክንያት ሆኑ ካህናቶቿ። ነገም ይቀጥላል ወገኖቼ፣ ነገም ይቀጥላል። ነገም ለቤተ ክርስቲያን ጠላቶቿ ማን ናቸው ካላችሁኝ ምንም ይሄም የፈለጋችሁትን ስድብ ስደቡኝ የፈለጋችሁትን ነገር በሉኝ ለቤተ ክርስቲያኗ ጣላቶች ማንንም ከተባል እኛው ልጆቻ እኛው አገልጋይ ምንባለው ሰዎች በጣም በጣም በጣም ራስ ወዳዶች ስለሆንን ቤተ ክርስቲያንን ለአሕዛብ መሳቂያ እንድትሆን እያደረግን ነው ጭራሽ ታቦትን የሚያክል እግዚአብሔር የሚከብርበትን ንቀን ረግጠን በውስጧ ተደባድበን በውስጧ ተሰዳድበን ቤተክርስቲያንን ቆለፍነው ለማያምኑ ሰዎች ሁሉ መሳቂያ ሆነን ለነጮቹ ማን ነጮቹ ጭምር ታዝበውን አረ ካህናት ወደ ልባችሁ ተመለሱ ወደ ክርስቶስ አረ ባካችሁ መካኑንት በሮቻችሁን ክፈቱ በሩን ክፈቱ የእግዚአብሔርን ቤት ክፈቱ አትዝጉ እናንተ መካኑንት ክፈቱን የተባላችሁት ዝጉ አልተባላችሁም ካህናት እባካችሁ በዚህ በቫንኮቨር ከተማ ውስጥ ያላችሁ ካህናት ወደ ልቦናችሁ ተመለሱ አንድ ልብ ይኖራችሁ ሰው አትጥሉ ወንድማችሁን አትክፉ ቤተክርስቲያንን አትዝጉብን
0: በጣም ተቺ በጣም የሚነካ ወንድም መልክት ነው እኔ ሁኔታውን የማየት የመታዘብ ድል ስላጋጠመኝ አይቻለሁ ብዙ ነገሮችን አይቻለሁ እንዳልኳችሁ ብዙ ውስጥ አልገባም ግን መልክቶች መኖር ስለነበረባቸው ይሄ መልክት በጣም ምክንያቱም ከላይ ነው ምንጊዜም ችግር የሚከሰተው ከላይ ነው እዚህ ሀገር በነበርኩባቸው ጊዜያቶች ሁሉ ነው ሌሎችም ሀገራቶች የሚከሰቱት እንደዚህ ነው በቃ ዝቅ ያለ ልብ ያለው መሪ አጣን እና ያ ነው ትልቁ እልህ ውስጥ የገባን ነገሩን ትርምስምስ እናረገው በሁሉም በኩል ስተቶች ሊኖሩ ይችላሉ ግን በካህናት በኩል የሚደረጉ አንዳንድ ቅስቀሳዎች በጣም በጣም በጣም የሚያሙ ናቸው ባያደርጓቸው ደስ የሚሉ ግን ምን ዋጋል አሁን ለማወጥ ለማናገር ትልቁ የገፋፋኝ አንዱ ነገር ደግሞ ምርጥ ምርጥ የሆኑ አባቶች ድንጋይ ተሸክሞ ያቆሙት ቤተክርስቲያን ነች አሁን ድረስ ቆመው ድንጋይ ተሸክሞ አምላካቸውን ለአምላካቸው የሚቋጥጡ የሚቃጥጡ አባቶች ያቆሙት ቤተክርስቲያን ነች ለዛም ስንል ብዙ ነገር ማንለው አለ ምንለው አንዱ ለዚህ ነው እና ይሄን ነገር አሁንም አንተምተው ብሎ ማስተጋስ አንተ እኔ እንደው የገባሁባቸው እኔ እንኳን በገባሁባቸው ሽምግልናዎች የተናገርኳቸው ነገሮች በደጋግሜ ላቀርብ ይችላልሁ እነሱን እንኳን በተያዋቸው ራሱ በጣም ቀላል ነገር ከባድ ሆነ መጨረሻ ላይ እንደዚህ ደረጃ ደረሰ እጅግ የሚያሳዝን ስለሆነ ስለቆሰለ መሰለኝ ወንድሜ ይሄ ልጅ ዘማሪ ነው ባይዞ መዝሙሮች አሉት ካህን ነው እኔ እዚህ ከተማም እንደሚኖር አላቅም ነበር ግን አንድ ጥምቀት ላይ እቻለሁኝ ሲዘምር አገልግሎት ሲያደርግ ያው ለጠቅላላ ቤተክርስቲያን በሚሰባሰቡበት የጥምቀት በዓል ላይ ይሄ እንግዲህ የሚያሳዝን ነገር ነው አሁንም መፍታት ይቻላል ዝቅ ማለት አለብን ሁሉንም መገሰጽ አለብን አባት ከሆነ ደግሞ ሁሉንም ገጽሱ አንተ አውሪ አንተ ቅዱስ ነህ ብሎ ሳይሆን አንተም ልጅ ነህ የተሳሳት ከተመንገድ እየሄድክ ነው እንትኖች ይሰማሉ አንዳንድ ነገሮች በጣም የሚገርሙ ነገሮች ይሰማሉ በቃ ቤተክርስቲያን ጥለው ሌላ ሊያረጉት ነው ምናምን አንተ ነገር የነኑ ቤተክርስቲያን አቁሞ የጠበቁ ልጆችን ከንደገና ወንጀል በጣም አንድ ቀን ይታወቃል አንድ ቀን ሲታወቅ ምንድነው ለልጆቻችንስ ምንድነው ምን እንነግራቸው አይሰሙም ማለት አይደለም የሚሰሙትና የሚናገሩትንም እየሰማን እየቆሰልን ነውኛ ባካችሁ አሁንም ታገሱ ለማለት ወዳለሁ ታዲያ የዚህን ነገ መድኃኔዓለም ቤተክርስቲያን ይካፈታል አገልግሎቱ እንዴት ይሆናል ሽምግልናው ቀጥሎ ከተጠናቀቀ በኋላ የሚገለጽ ጉዳይ ነው የሚሆነው አሁንም ልባችሁን እንትማ ከዛም ከዚህም ያላችሁ ሰዎች ፐርሰናል የሆነ ጉዳይ የላችሁ በቃ ችግራችሁ እኔ ነግራችኋለሁ በተደረደረ ደንባችሁ ነው አለ ይሄ እናንተም የምታውቁት እኔም የማውቀው ሁለታችሁም የምታውቁት ወገኖችም የምታውቁት ነገር ነው አባታችንም አባቶችም የሚያውቁት ጉዳይ ነው ይሄ። ስለዚህ እስከ ላይ እስከ ብዙ አባታችን ድረስ ያውቁታል ችግሩ የት እንደሆነ መተው ተናግረዋል። በአደባባይ መተው ተናግረዋል ይሄ ችግር እንደሆነ እና ይሄንን ችግር ለመፍታት በምን ዘዴ እናደርገው ብሎ ቁጭ ብሎ መነጋገር ይያለ እዚህ ደረጃ አደረስነው። አሁንም ቢሆን መመለስ ይቻላል ማስተካከል ይቻላል የሚችሉ ወንድምና አህቶች ይዘውታል ጉዳዩን ይቀጥሉ እንላለን በርቱ እንላለን ሁሉም ነገር በሰላም ይሁን። ካልሆነ እዛ ቤት የሚመጣ ይሄ የሚስም ማጥፋት ላይ የተመሰረተ ነገር ቢቆም ይሻላል። ብዙ የህግ ጉዳዮች ሁሉ አንቄ ይያለው ከኦዲት በኋላ ብዙ ሰዎች ሪፖርት መደረግ አለበት ለዚህ ቦታ መደረግ ብዙ ነገሮች ተደርገዋል። በነገራችን ላይ በመሃል በቃ አስተዳደሩን ቀይሮ ሁሉ እንትን ማለት ነገር አስመራጭ ኮሚቴ ማቃቸው ነገሮች ባት ነገሮች ተደርገዋል። ይሁን ይለፍ ግዴላችሁ አሁንም ይለፍ እኔ እሱን በሚመለከት ትንፈሻለል ግን አንዲት ነገር እርምጃ ከተረመደ ምንም አማራጭ የለኝም ህዝብ ማውቀምበት አለው ወደዛ እንሄዳለን ማለት ነው። አድማጮች አሁንም ሌሎች ነገሮች እንዳልኳችሁ በህግ ጋር ተያዙ ነገሮች በጣም በጣም በጣም የሚገርም ጽሁፎችን አይቻለሁ ፕሊስ ቢያስቆም ያለሁ ምክንያቱም ቤተክርስቲያኑ ከግራንት ጀምሮ እስከ በጣም የተያዩ ነገሮች ላይ ቡርጭቅጭቅ ያለ ማለት እንደው እንዴት አድርጌ እንደምናገር ዝብርቅርቅ ያለ አሰራር እንትን አለና እነዛ ነገሮች አደጋ ለቤተክርስቲያኑ ለኮሚኒቲያችን የሚያደርጋሉና እባካችሁ መዘላለፉን ወይም ደግሞ እንደዚህ በሶሻል ሚዲያ መስተዳደቡን እናቆም ለማለት ነው። ታዲያ እስኪ ትንሽ መዝሙር አድርገን እንለፍ ወደ በመዝሙር አድርገን ወደ መጨረሻው ዝግጅታችን እንሄዳለን። አድማጮች በድጋሚ የምትከታተሉት መለከት ኢትዮጵያ ሬዲዮ ነው በሲኤፍአርኦ 100.5 ኤፍኤም።

አድማጮች ዲያቆን አቤል ነበር ዝግጅታችን ወደ መጠናቀቁ ስለደረሰ ወደ ዝግጅታችን ማጠናቀቂያ እንሄዳለን። አድማጮች በኮሚኒቲያችን ኦገስት 1 የኢትዮጵያ ኮሚኒቲ ዝግጅቱን ያቀርባል። ከዛም በማስከተል ደግሞ በ25 ቀደም ካዘጋጆቹ አሁን መልእክት እንትኑ ደርሶናል ፖስተሩ ሳተርዴ በደንብ ነግሬያቸዋለሁ። አስቴርን በሚመለከት አስቴር በ25 ጁላይ 25 ከ8 ፒኤም ጀምሮ ክፍት ነው። አስቴር አወቀ የመግቢያ ዋጋ 75 ብር ቅድሚያ 100 ብር በር ላይ ነው። ስለዚህ በ25 ቀጥሯችሁን ከኛ ጋር አድርጉ ብሏል። TAJ Park 8580 132 ስትሪት ላይ ነው ሰሪ ነው የሚደረገው። 8581 ስትሪት ሰሪ BC ላይ ነው የሚደረገው ማለት ነው። ከ8 ሰዓት ጀምሮ በሃምስት ጁላይ 25 ቀጠሯችሁን ከኛ ጋር አድርጉ ብሏል አራዳ ኢንተርቴንመንት ማለት ነው። አድማጮች ቆይታችሁ ከኛ ጋር ስለነበረ ከልብና መሰግናለን። የማናቸውን ማስተያየት ለምትሰጡ ሰዎች 6046847561 ስልክ ቁጥራችን ነው። ዳይሬክት ኦፊስ ላይናችን ደግሞ 6046848494 ነው። again the our number is 6046847561 that is our direct number. You can have any suggestion, ideas and different opinion. You anyone can call us at 6046847561. አድማጮች ቆይታችሁ ከኛ ጋር ስለነበር እጅግና መሰግናለን። መልካም ሳምንት እስከሚቀጥለው ይያልኩ መሰናበታችሁ አትክልት አሰፋ ነኝ። ቆይታችሁ ከኛ ጋር ስለነበር እና መሰግናለን። በሚቀጥለው ልዩ ልዩዎችን ዘነላችሁን ቀርባለን። በነገራችን ላይ የኢትዮጵያ ሌላ አንድ ያልተናገርኩት ነገር አለ። የራስ ሲሆን ብዙ ጊዜ ነው ወደ ኋላ ላለሁ እንደምታውቁት በሚቀጥለው ሳምንት ፊውዥን ፌስቲቫል አለ። ፊውዥን ፌስቲቫል ኢትዮጵያ ተወክላ አጣቀም በነገራችን ላይ አራት አመት ደክመንበታል። አራት አመት ተመላልሻሉ በየአመቱ ኢሜይል ጻጻፍ ነበር እዛ ፊውዥን ፌስቲቫል ላይ ለመሳተፍ በጎጆ ካፌ። ጎጆ ካፌ አሁን ማንም ሬስቶራንት የለም ኢትዮጵያን የሚወክል። ኬንያ አለ፣ ዚምባብዌ አለ፣ በጣም በሚገርም የአፍሪካ ፓኪስታን ኤኒ ወርልድ እንትኖች አሉ። በኢትዮጵያ አልነበረም እና እሱን እንዳጋጣሚ እዚህ አመት አፕሩቭ አድርገውናል ከአራት አመት ልፋት በኋላ። ስለዚህ ፊውዥን ፌስቲቫል ላይ ያው ጎጆ ካፌ ይሳተፋል ማለት ነው። ስለዚህ በሚቀጥለው ቅዳሜና እሁድ ወደ እዛ አካባቢ ከመጣችሁ ለማገዝም ይሁን ለመዝናናትም ይሁን ብቅ ብላችሁ ጎብኙን። መጎብኘት ብቻ ሳይሆን የምታግዙን ነገር ካለና የሆነ የኢትዮጵያን ነገር የሚያንጸባርቅ ነገር ካላችሁ አምጥታችሁ ብትሰጡን በኋላ ላይ ልትወስዱት ትችላላችሁ። እዛ ላይ ዲስፕሌይ ማድረግ እንችላለን ማለት ነው። ፊውዥን ፌስቲቫል በጣም የታወቀ ኖርዝ አሜሪካ ውስጥ ሁለተኛና አንደኛ የሚወጣ ትልቅ ፌስቲቫል ነው። እዛ ፌስቲቫል ላይ ለመሳተፍ በጣም በርካታ አራት ዓመት ወስዶብናል ነው አሁን የምነግራችሁ። አራት ዓመት ስትሬት መጨረሻ ላይ እንደውም አንዱ አፕሩቫል ያገኘ ነው የአራት ዓመት ኢሜይሉን ልኬ ነው። አራት ዓመት የሚሉን እንደዚህ ሰዓት እንደዚህ ያላችሁ በዚህ ሰዓት እንደዚህ ያላችሁ የሚል ነገር ልኬ ነው ይህንን ያገኘ ነው ማለት ነው። አድማጮች በዛ ላይ ተሳተፉ እንላለን፣ እንድትገኙ እንጋብዛለን። ፊውዥን ፌስቲቫል ሆላንድ ፓርክ ላይ ነው የሚደረገው፣ ኪንግ ጆርጅ ስካይ ትሬን ስቴሽን በቀኝ በኩል ማለት ነው የሚሆነው። በዛኛው ሳይድ ከዳውንታውን ስትሄዱ በቀኝ በኩል ማለት ነው የሚሆነው። ዝግጅታችንን በዚሁ እናጠናቅቃለን። በሲኤፍአሩ 100.5 ኤፍኤም ላይ የሚስተራጭላችሁን መለከት የኢትዮጵያ ሬዲዮ ነው የምትከታተሉት። አሁንም ቆይታችሁ ከኛ ጋር ይሁን በሚቀጥለው ሳምንት ማለት ነው። የተለያዩ አስተያየት ካላችሁ ግን እናስተናግዳለን። አሁንም በሰላም ሁኔታዎች እንደሚጠናቀቁ ተስፋ እናነጋርንለን። መወያየት፣ ዝቅ ማለት፣ ራስን አሳልፎ መስጠት ዋናው ነው ብለን ስለምናምን መልካም ጊዜ እስከሚቀጥለው ሳምንት